ኩን ኢ ፕሮቪንሲ ያዮካ አብደርጋዱ ኒቨርከንተ ኮወለሎ ናለክለለ ኡሃለውል መቸራ ማሃ አውላ ቱና ማናና ኦንቫ ኢዮሊያ ቶቶ ኒጆላካ ዊራ ኖ ፓቸራ ኡቫያኒ ፔሌኒ ቫሆሎ ኢዮሊያ ኒሎንጎኒዮላ ወኢ ፕሮግራማ ኒንሃላዎ ፓማሃኒ ናማቶቶ ሞቻ ኒ አክቲቪስታ ኦማኒ ኑሃለሁ ኡፓንከላ ሙንቶን ፓካ ኢማዋኒ ኦናኮፖ ኢፕራሰው ሚሄቺ ዲስትሪት ዮንቱጂ ኡኖ ኡካደርጋዱ ኢሊ ፕሮግራሜላ ኢኖሃሎ ኩምሄረኒሚ ዘ ጋብሪኤል ኒ ኡማክናኒ ፋቢዮ ማርኬስ ታሃኒ ያወዲ ማንቺና ኖ ቫራቲ ምሰምቢኪ ኢኖ ፈንተላኒ ዊውሌላ ቮሰላማኒ ዋቸራ ኡኩማቻኒ ንቶ ኒወንደከ ጂፖኒ ሞቻ ኒካሌና ጆታ ኦይቲቲያ ኤረካ ኢሌት ዮዋኒ ፔለኒ ካሪቦኒ